እዚ ፈነወ ራድዮ ፅንዓት ከተማ ማንሃይም ራድዮ ፅንዓት ማንሃይም ኣብ ቤርሙዳፎን ብ89.6 ብ105.4 ሜጋሃርትስ ማንሃይምን ሃይድርበርግን ከባቢውን ይፍኖ ብኢንተርነት እትከታተሉ ከዓ www.bermuda.org/livestream.html ኢልኩም ክትኣትዉ ትኽእሉ ኢኹም።

0: ካብ ከተማ ኣስመራ ኣሎ።
1: ቅድሚ ንስያት ኣብ መዕቀብ ባህልን ክብርታትን ሕብረተሰብ ዓብ ግደ ስለ ዘለዎ ብስላዓለ ክስራሓሉ ከም ዝግባእ ብ18 ሓሰ ኣብ ሓሊብ መንተል ንውዞ ባኢላ በርዕድ ኣብ ዝተካየደ መዛዘሚ ስነ ስርዓት ተገሊጹ። እቲ ብቤት ፅሕፈት ሕማመት ዞባዓን ሰባት ተወዲቡ ብመንእስያትን ሕብረተሰብን ዝተዳለወ ቅነ ኣብ ብሄረ ብሊን ብምትኳር ያታዊ ድኮነ ኣባይትን ኣከዳድና ምርዓውትን ያታዊ መሳርሒታት ባህላዊ ስነ ጥበባዊ ምርኢት ከምኡውን ንተራን ቦታን መንእስያት ኣብ ሕብረተሰብ ዘላለ ትሕዝቶታት ዘጠቃልል ነይሮም። ሓላፊ ጨንፈር ሕማመት ዞባዓን ሰባ ኣቶ ኣዛዚ በረኸታኣብ ነቲ መደብ ንምሕዋት ኣበርክቶ ንዝገበሩ ድሕሪ ምምስጋን እቲ ዕላማ ኣብ ምሕዳራት ከባቢ ወሪድካ ውዳቤታት መንእስያት ብምሕያል ባህሎምን ክብርታቶምን ንክፈልጡን ንክዕቅቡን ከም ዝኾነ ኣረድዮም። ኣማሓዳሪት ንውዞ ባዒላ በርዕድ ወይዘሮ ዓሻ ዓሊ ኖርቦ ገና እቲ ቕነ ንምስግጋር ባህላዊ ውርሻታት ሕብረተሰብ ኣገዳሲ ከም ዝኾነ ገሊጻ። ወኪል ኣማሓዳሪ ዞባዓን ሰባ ኮሎኔል ክብሮም ንርኣዮን ሓላፊ ፖለቲካዊ ጉዳያት ህግደፍ ዞባዓን ሰባ ኣቶ ሙሉእ ተስፋ ማርያምን ብግድኦም ባህልናን ክብርታትናን መሰረት ሃገራዊ መንነትና ከም ዝኾነ ብምጥቃስ ከምዚ ዝበለ ኣጋጣሚታት መንእሰያት ባህሎምን ክብርታቶምን ብዕምቆት ንክፈልጡን ንክዕቅቡን ሓጋዝ ምዃኑ ገሊፆም። ኣብ ዞባዓን ሰባ ቀነ መንእሰያት ካብ ወርሒ ግንቦት ጀሚሩ ኣብ ዝተፈላለያ ምምሕዳራት ከባቢ ክካየድ ምፅንሑ እቲ ዝተረኽበ ሓበሬታ የነፅር። ፖሊስ ትራፊክ ዞባ ማእከል ንመራሕቲ ዓበይቲ መካይን ኣብ ድዕነት ትራፊክ ፅርግያ ዘተኮረ ጎስጓስ ኣካይዱ። ኣብቲ ብ14/18 ናሓሰ ንልዕሊ 300 መራሕቲ ኣገልግሎት ህዝባዊ መጓዓዝያ ከተማ ኣስመራን ኩባንያ ትራንስሆርንን ዝተካየደ ኣስተምህራዊ ጎስጓስ ሓላፊ ምርመራ ሓደጋታት ኣቶ ኢሳያስ ብርሃንን ሓላፊ ምቁፅፃርን መቕፃዕትን ኣቶ ኢሳቅ ያቆብን ሕግታት ትራፊክ ምጥሓስ ብዘይካት ኣብ ህወትን ንብረትን ዘቕርዶ ጉድኣት ዝፈጥሮ ስነ ኣእምራዊ ፀቕጢ ብቐሊል ከም ዘይጥመት ብምጥቃስ መራሕቲ ተሽከርከርቲ ዕጡባት ክኾኑ ኣዘኻኺሮም። ኣብ ቀዳማይ መንፈቕ ናይ 2026 ብሰንኪ ጥሕሰት ሕግታት ትራፊክ ልዕሊ 1327 ሓደጋታት ከም ዝዝዓበ ብምጥቃስ ብሰንኪ 28 ሰባት ሂወቶም ክስእኑ ከለዉ 356 ከቢድን ቀሊልን ኣካላዊ ጉድኣት ከም ዝወረዶም ኣብ ንብረት ድማ ልዕሊ 10,000,000 ኣቕፋ ዝግመት ዕንወት ከም ዝዝዓበ ገሊፆም። ንሳቶም ማእሲዒቦም ቀንዲ ጠንቅታት ሓደጋታት ምልክታት ትራፊክ ዘይምኽባር ርሕቀትካ ዘይምሕላው መስተሰቲኻ ምምራሕ ክቱር ናህሪ ቀዳምነት ዘይምሃብን ካልእን ከም ዘጠቃልል ብዝርዝር ኣብሪሆም። ኣዛዚ ፖሊስ ዞባ ማእከል ሜጀር ሃብተ ገብሩ ብወገኑ ሳዕቤናት ጥሕሰት ሕጊ ንምግታእን ንምንቁፅፃርን ቀፃሊ ጎስጓሳትን ኣስተምህሮታትን ከም ዝካየድ ብምጥቃስ መራሕቲ ተሽከርከርቲ ንዝውሃቦም ሓበሬታ ኣብ ተግባር ንምውዓልን ሓደጋታት ንምጉዳልን ብሓላፍነት ክሰርሑ ኣተሓሳሲቦም። ተሳተፍቲ ብወገኖም ኣብ ድሕነት ነፍሶምን ኣከባቢኦምን ኣተኪሩ ዝውሃብ ኣስተምህራዊ ጎስጓሳት ቀፃልነት ክህልዎ ብምዝኽኻር ፀሓቂ ምንቅስቓስ ተሽከርከርቲ ኣብ ዘለዎ ከባቢ ዝነግሩ ሸቃቶ ስጉምቲ ክውሰደሎም ከምኡውን ንኣጋርን ተጠቀምቲ ብሽክለታን ተመሳሳሊ ጎስጓስ ክካየድ ዝብል ርእቶታት ኣቕሪቦም። ፕረዚደንት ዶናልድ ትራምፕ ኩናት ብሰላም

ዝኸበርኩም ሰማዕትና ብፍላይ ኣካሪት ኣካል ሃገራዊ ሽማግለ ሓበሬታ ምዝህልወኩም ኣብ ናይ ሙዚቃ መደብ እንዳሃለና እንዳደወልኩም ሓበሬታ ክትቡ ትኽእሉ ኢኹም። ዘለናዮ ስትድዮ ስትድዮ ሓደ እዩ 06213398901 ክደግመ 06213398901 ኣብዚ ደው ኢልኩም ሓበሬታ ፍሉይ ሓበሬታ ምስ ዝህልወኩም ናብ ህዝቢ ዝቐርብ ከተቕርቡ ኣብ ግዜ ናይ ሙዚቃ ግዜ ቴሌፎን ነፃ እዩ።

ዝኸበርኩም ሰማዕትና ክሳብ ቴሌፎን ዝድወል ሓበሬታ ከምቲ ልሙድ ኩሉ ግዜ ዓመት ዓመት እነካይዶ ሕሎሙ እውን መበል 65 ዓመት በዓል ሓደ መስከረም ምጅማር ብረታዊ ቃልስና ኣብ ማንሃይም ዕለት 5 ወርሒ 9 ክካየድ ምዃኑ ንሕብር። ዝካየደሉ ቦታ ከዓ ኣብ ኦቨር ሪድ ሽትራሰ 9 ኣብቲ ኩሎ በዓላት ንገብረሉ ወይ ኣኼባታት ንገብረሉ ኣብኡ ሰዓት 3 ክጅመር እቲ መደብ ኦቨር ሪድ ሽትራሰ 9683009 ማንሃይም ዕለት 5 ክካየድ እዩ። ብድሕሪኡ ካብኡ ሰሙን ፀኒሑ ከምቲ ልሙድ ኩሉ ግዜ ዝገብርዎ ኣብ ከተማ ካይዘርስላውተር እውን ብስፖርት በዓል ዝተሰነየ መበል 65 ዓመት ምዝኽሪ ሓደ መስከረም ክበዓል እዩ። ኣብ ናይ ንግሆ ቀትሪ ናይ ኩዕሶ ፀወታ መደብ ክህልዎም እዩ። ብድሕሪኡ ኣብ ናይ ምሸታዊ ከዓ ክሳብ ወጋሕ ትበል ብበዓል ሓደ መስከረም ክበዓል እዩ ዕለት 12 ወርሒ 9። ስለዚ ሰሙን ብድሕሪናህና ምዃኑ እዩ። እዚ እውን ዓብ በዓልና ስለ ዝኾነ ኣብኡ ክንካፈል ብቐዳምነትካ ኣብዝናህና እውን ኩሉና ከም ቀደምና ክንካፈሎ ብፍላይ መንእሰያት ኣብዚ በዓል እዚ ተሳታፍነትኩም ከተርእዩ ኣገዳሲ እዩ። ኣካየድቲ ኣካል ክሳብ ዝድውሉ ካብዚ ቀፂልና ኣብቲ ካልእ መደብና ክንከይድ ኢና።

መልኣክ ኣብርሃም ንሕና እንዲና ብበዓል ሓደ መስከረም ዝደረፋ ደርፊያ ናይ ብሓቂ ብዙሕ ትርጉም ዘለዋ ደርፊያ ክትስማዕ ዘለዋ እያ። ካብዚ ቀፂልና ኣብቲ ናይ መወዳእታ መደብና ደላ ዝኽሪ መስከረም ሰነዳት ቅድሚ 65 ዓመት እንታይ ይበሃል ነይሩ፣ ከመይ እዩ ነይሩ፣ እዚ ታሪክ ስለ ዝኾነ ናብኡ ከነብል ኢና

ዝኽሪ መስከረም ሰነዳት ቅድሚ 65 ዓመት እንታይ እዩ ዝብል ነይሩ? እዚ ኣብ ጋዜጣታት ኣብቲ ግዜ እቲ ዝነበረ ጋዜጣ ይኹን ከምኡውን ብተቃለስቲ ዝግበር ዝነበረ ካብ ዶኩመንታት ዝወፀ ፅሑፋት እዩ ኣብ ጋዜጣ ሓዳስ ኤርትራ ይወፅኡ ዘሎ። ስለዚ ከም ዘለዎ ኮነንብቦ ኢና። ኣብ መሓዳሪ ኣውራጃ ተሰነይ ብ8 መስከረም 1961 ዝፀሓፎ መልእኽቲ ሓምድ ናብ ሽፍትነት ከም እተመልሰን እናቱ ጉጅለ ኣብ ሃደም ደሚ ድኳን ከም ዝዘመቱን ብዕለት 3 ሰብተምበር 1961 ሓበሬታ በፂሕና ኣሎ። ጋዜጣ ዘመን ብዕለት 18 ግንቦት 1961 ናብ ዘውፅኦ ዜና ኣብ ኣልኣዝሃር ዝበሃል ኤርትራውያን ተምሃሮ ነቲ ኣብ ካይሮ ዝርከብ ኤምባሲ ኢትዮጵያ ብምጥቃዕ ኣብኡ ዝነበረ ዶኩሜንታት ብምቅፃል ሓንቲ ንብረት ናይቲ ኤምባሲ ዝኾነት ኣውቶሞቢል እውን ኣቃፂሎም። ጋዜጣ ሓዳስ ዘመን ብዕለት 26 ወርሒ ሰብተምበር 1961 ማለት ወርሒ መስከረም ድሕሪ 25 መዓልቲ ምጅማር ብረታዊ ቃልሲ ሒዛቶ ዝወፀት ቀዳማይ ዜና ሓመድ እድሪስ ዓወተ 10 ዝልጎሙ ኣብ ዓሸራ ብረት ዓጢቁ ካልኦት ማንኪር ዝተባህለ ብረት ዝዓጠቑ 22 ዝኾኑ ሰባትን ገለ ብረት ዘይዓጠቑን ሒዙ ኣብ መንጎ ቁርደትን ኬሩን ኣብ ዝርከብ ከባቢታት ካብ ሕጊ ወፂኦም ይንቀሳቀሱ ከም ዘለዉ ካብ ምምሕዳር ፖሊስ ኤርትራ ኣብ ኣስመራ ዝረኸብናዮ ሓበሬታ ኣፍሊጡ። እዚ ጉጅለ እዚ ካብ ሕጊ ከም ዝወፀም ዝተፈልጠ ኣብ ዝቐልጠፈ ግዜ ኣብ ትሕቲ ቁፅፅር ንምውዓሉ ዝኣክል ሓይሊ ፖሊስ ተዋፊሩ ይከታተሎን ይሃድኖን ኣሎ። እቶም ሸፋቱ ዓጢቆሞ ዘለዉ ብረት ናይ ቀደም ስለ ዝኾነ ኣሲርካ ናብ ፍርዲ ምቕራቦም ዘፀግም ከም ዘይኮነ ፖሊስ ኤርትራ ኣፍሊጡ ይብል መሊሽ ጋዜጣ ዘመን ድሕሪ 1 ወርሒ ብዕለት 26 ወርሒ 1961 ኣብ ኮለላ ዝነበሩ ፖሊስ ነቁጣ ባሮንቱ ዝሓለፈ ሰሉስ ዕለት 24 ወርሒ 1961 ካብ ሕጊ ዝወፁ ሓመድ እድሪስ ዓወተን ሰዓብቱን ንምህዳን ኣብ ዝተንቀሳቀሱ ኣብ ጥቓ ኬሩ ውግእ ኣካይዶም። ኣብቲ ውግእ ንዓብዱ ፋይድ ክወግእዎን ክማርኽዎን እንከለዉ ምንሽር ዝዓይነታ ብረት ምስኡ ረኺቦም። ከምኡውን ኣባላት ፖሊስ ሓመድ እድሪስ ዓወተ ዓጢቕዋ ዝነበረ ብረት ምስ 43 ጠያይት ረኺቦም ኣለዉ። ዓብዱ መሓመድ ፋይድ ንኬሩ እናተወስደ እንከሎ ኣብ መንገዲ ከም ዝሞተ ተፈሊጡ ኣሎ። ኣባላት ፖሊስ ነቶም ዝሃደሙ ሸፋቱ ይከታተልዎም ኣለዉ። ጋዜጣ ዘመን ብ3 ወርሒ 12/1961 ናይ ዝተኻየደ ግጥም ፖሊስን ተጋደልትን ዜና ኣብ ናይ ዕለት 6 ወርሒ 12/1961 ሕታሙ ገለ ፀረ ሕጊ ሰባት ሓደ ወፃእተኛ ዝውንኖ ኣብ ወረዳ ባረንቱ ኣብ ጋሽ ጉርጉጂ ኣብ ዝተባህለ ቦታ ዝርከብ ሕርሻ ኣዕንዮም ኣባላት ፖሊስ ኣብቲ ቦታ ፍፃመ ምስ መፁ እቶም ካብ ሕጊ ዝወፁ ባእታታት ቃበት ኣብ ዝተባህለት ቦታ ኣብ ዱር ተሓቢኦም ፖሊስ ኣብቲ ዝተሓብእዎ ቦታ ይመፅዎም ከም ዘለዉ ምስ ፈለጡ ቀዲሞም ተኽሲ ብምኽፋት ንሓደ ኣደም መሓመድ ዝተባህለ ኣባል ፖሊስ ብጥይት ወቒዖም መውጋእቱ ብርቱዕ ስለ ዝነበረ ሽዑ ንሽዑ ሂወቱ ሓሊፉ። 4 ብፆቱ ከዓ ቀሊል መቕሰልቲ ኣጋጢምዎም። ፖሊስ ብወገኖም መሓመድ ኤራ ሙሳ ዝተባህለ ዒድ ኢብራሂም ዝዓዱ ብን ዓረማዊ ናታብ ብጥይት ወጊኦም ምስ ኣልቢኒ ዝዓይነታ ብሮትን 45 ጣይቱን ማሪኾም ኣለዉ ይብል ጋዜጣ ዘመን ኣብ ናይ ዕለት 11 ወርሒ 11/1992 ሕታማ ኣብ ዓውሓ ኣልገደም ናይ ዝተኻየደ ውግእ ዜና ኣብቲ ውግእ ነቶም ካብ ሕጊ ዝወፁ ዝሃድና ዝነበራ 2 ናይ ኮለላ ጉጅለታት ፖሊስ ተሳቲፈን ናይቶም ሸፋቱ ብዙሒ 15 ከም ዝበፅሕ ሓበሬታ ፖሊስ ኣረጋግፅ። እተን 2 ናይ ኮለላ ጉጅለታት ፖሊስ ምስቶም ፀረ ሕጊ ኣብ ዝገበርኦ ውግእ ኢብራሂም መሓመድ ሲኒ ዝተባህለ ሽፍታ ተቐቲሉ ሳልሕ መሓመድ ሓሰን ዑስማን እድሪስ ሓጅን ሙሳ መሓመድ ሙሳን ዝተባሃሉ ሸፋቱ ከዓ ድሕሪ ምውግኦም ተማሪኾም። ካብ ፖሊስ ከዓ ሳልሕ መሓመድ ዝተባሃለ ኣባል ፖሊስ ኣውራጃ ቁርደት ሞይቱ። ጋዜጣ ዘመን ኣብ ናይ 7 ወርሒ 4 1962 ሕታማ ዝዘርግሓቶ ዜና ኣብ
ባላጊንዳ ቢታማ ከባብ ተሰነይ በርባዕተ ኣፕሪል 1962 ናይ ዝተኻየደ ውግእ ዜና። ኣብዚ ውግእ እዚ ሓይሊ ፖሊስ ኢብራሂም ኣሕመድ መሓመድ ዓሊ ዳልብን ዝተባሃሉ ክልተ ካብ ሕጊ ፅዎ ዝሸፋቱ ቀቲሉ። ምስ ኢብራሂም ኣሕመድ ሕመድ ሓደ ነዊሕ ሕብረት ምስ 37 ጠያየቱ ከዓ ተረኺቡሎ። ኣብዚ ውግእ እዚ ኣባል ፖሊስ ሰንበል ዝኾነ ኣደም ሓሰን ሞይቱ። ዓወተ ብረታዊ ቃልሲ ምስ ጀመረ እድሪስ መሐመድ ኣደም ነቲ ኣብ ሶማል ዝነበረ ዓርኩ ዑስማን ሳልሕ ሳበ ብደብዳቤ ኣበሰሮ። ዑስማን ሳልሕ ሳበ ከዓ ብ7 ወርሒ 11/1961 ካብ መቓዲሾ ናብ እድሪስ እዚ ዝስዕብ መልሲ ሰደደሉ። ዓወተ ኣብ ምዕራባዊ ቆላ ምንቅስቓስ ከም ዝጀመረ ምስ ፖሊስ ኩናት ገጢሙ ሰብኣዊ ክሳራታት ከም ዘውረደሎም ብዝሕ ናይቶም ናብ ሜዳ ዝወፁ ተቓለስቲ 14,000 ከም ድበፅሕ ይኹን እምበር ናይ ዕድቂ ዋሕዲ ከም ዘለዎም ከምኡ ውን ዓወታቶም ብሬድዮን ናይ ምቅላሕ ፀገማት ከም ዘለዎም ካብ ደብዳቤኻ ክርዳእ ክኢለ ኣለኹ። እዚ ኩሉ ተስፋ ዝህብ ሓበሬታታት እዩ። እንተ ንብዝሕቶም ተቓለስቲ ብዝምልከት እቶም ሓበሬታ ዝሃቦካ ዘጋነንዎ ይመስለኒ። ብዝኾነ ግን ንተቃወሞ በረኻ ምውፅኦም እምብዛ ዝሕጎስ እዩ። ምትብብዖምካ ኣገዳሲ እዩ። ንስኻ ዝከኣለካ ፃዕሪ ግበር። ኣነ ብወገናይ ኣብ ዘለኽዎ ቦታ ኮይነ እንታይ ክገብር ከም ዝኽእል ክሕብረካ እ ካብ 9-14 ሚያዝያ 1962 ኣዛዚ ፖሊስ ኣውረጃ ባርካ መጀር ጎይቶኦም ገብረዝጊ ኣብ ሃይኮታ ባሮንቱን ኬሩን ካልእ ቦታታትን ንህዝቢ ናይ ዘካየደ 5 ኣኼባታት ደቃይቕ ዝሓዘ 15 ገጻት ዘለዎ ሰነድ ንትሕዝቶ መግለፂኡ ከምዚ ዝብል ኣስፊርዎ ይርከብ። ከምቲ ኩልኹም እትፈልጥዎ ሓመድ መራሒ ሸፋቲ እዩ ነይሩ። ንሰበ ስልጣን እንግሊዝ ኢዱ ምስሃበ ከዓ ኣብ ገርሰት ነፍሱን ጥሪቱን ንምሕላው 4 ብረ ተዋሂብዎ። ቁሩብ ፀኒሑ ኣብ ገርሰት ሸቃ ዝተባህለ ንኽምዝምዝ ናብ ሰበ ስልጣን ሕቶ ኣቕሪቡ ነይሩ። ሕቱኡ ምስ ተነፅገ ንተፀዋዕቲ ቀቢላታት ናዝራት ከም ጠንቂ ምንፃጉ ገይሩ ኣቕሪብዎም። ድሕሪ ዚ ሓመድ ናብ ናይ ሽፍትነት ክምለስ ይደሊ ከም ዘሎ መንግስቲ ክርዳእ ክኢሉ። በዚ ምክንያት ንመሓዳሪ ኣውራጃ ቁርተት ኣብ መሓዳሪ ወረዳ ተሰናይን ኣዛዚ ፖሊስ ናይቲ ወረዳን ዝኣኸሉ። ኣብ ገርሰት ረኺቦም ከዓ ብዛዕባ ናይ ሽፍትነት ናይ ምምላስ መደብ ብዝምልከት ዝስማዕ ዘረባታት ተመያይጦም። እንተኾነ ሓመድ ነቲ ኣባህላ ብምንፃግ መንግስቲ ክኣስሮ ይደሊ ከም ዘሎ ተዛሪቡ። ኣብቲ ርክብ ኣመሓዳሪ ኣውራጃ ምስኡ ናብ ኣስመራ ክኸይድ ምስ ሓተቶ ኣብ ማሕረስ ተፀሚዱ ከም ዘሎ ብምሕባር ባዕሉ ክመፆ ምዃኑ ቃልኣተወሉ። ይኹን እምበር ኣብ ክንዲ ቃሉ ዝኽብር ነቲ መንግስቲ ዘፍቀደሉ 4 ብረት ሒዙ ናይ ሽፍትነት ስራሕ ንምክያድ ናብቶም ባዕሉ ዘቆሞም ጉጅለ ሸፋቱ ተፀምቢሩ። ሓመድ ብዘይካዚ ናብ ጉርጉጂ ከይዱ ነበርቲ ናይቲ ዓዲ ኣኼባ ብምክያድ ንሕና ሸፋቱ ዘይኮናስ ነቲ ብወፃእተኛታት ተጎቢጡ ዘሎ መሬትናን ባንዴራናን ንምምላስ እንቃለስ ዘለና ሰራዊት ሓርነት ኢና ኢልዎም። ህዝቢ ንዘረብኡ ኣሚኖም ከም መርኣያ ሓጎሶም ላም ሓሪዶምሉ። ሓመድ ሓቅነት ናይቲ ዝበሎ ንምርግጋፅ ኣብቲ ዓዲ ንዝነበረ ኣውፋሪ ሲኒየር ሲልቪዮ ኣቪሳኒ ፀዊዑ ኣብ ውሽጢ 15 መዓልታት ሕርሽኡ ገዲፉ ክኸይድ ኣዚዝዎ። ኣብዝ ሓለፈ 8 ኣዋርሕ መብዛሕትኹም ናይቲ ሓመድን ንሓመድን ሰዓብቱን ምድንጋር ተኣምንዎ ነርኩም። ብዙሕ ግዜ ናይ ሸፋቱ ምንቅስቓስ ንፖሊስ ካብ ምሕባር ተቆጢብኩም ኢኹም። ከምቲ ኣብ ካልእ ቦታታት ዝተረኣየ ንሸፋቱ ተዋግእዎም ኣይንብለኩምን ኢና። ኩልኹም ከም እትፈልጥዎም ፓርላማ ኤርትራ ዘፅደቆ ንፀጥታዊ ጉዳይ ዝምልከት ኣዋጅ ቁፅሪ 1-55 ኣሎ። ብመሰረት እዚ ኣዋጅ እዚ ከዓ ፖሊስ ንዝኾነ ብቐጥታዊ ጉዳይ ዝጥርጠር ሰብ ን6 ኣዋርሒ ክኣስሮ ስልጣን ኣለዎ። ኣብዝሓለፈ 8 ኣዋርሒ እዚ ኣዋጅ እዚ ኣብቶም ስድራ ቤት ሸፋቱ ጥራይ ተወሲኑ ነይሩ። ካብ ሕጂ ንድሓር ግን ዝኾነ ሰብ ብዛዕባ ምንቅስቓስ ሸፋቱ ሓበሬታ ምስ ዝሓብእ ወይ ሓገስ ምስ ዘየበርክት ብመሰረት እዚ ኣዋጅ እዚ ን6 ኣዋርሒ ክእሰር ምዃኑ ክገልፀልኩምን እጠንቅቀኩምን ኣለኹ። ብተወሳኺ መንግስቲ ንኣሽቶ ዓድታት ኣብ ሓንቲ ዓበይ ዓዲ ክጥርንፈን ወሲኑ ኣሎ። ፀጥታዊ ርግኣት ክሳብ ዝረጋገፅ ከዓ ብመሰረት ኣዋጅ ቁፅሪ 1-55 ክንሰርሕ ኢና ይብል ሜጀር
ጎይቶኦም ገብረዝጊ ዘቕረበሎም ኣብ ናይ ህዝቢ ኣኼባ እዚ ሃፀይ ሃይለ ስላሴ ነቲ ኣብ መንጎ ኤርትራን ኢትዮጵያን ብሕቡራት ሃገራት ዝተወሰነ ፈደረሽን ኣፍሪሱ ንኤርትራ ኣካል ግዝኣቱ ክገብራ ኣብ ዝቀራረበሉ ዝነበረ እዋን ምፍራስ ፈደረሽን ብድልት ህዝቢ ኤርትራ ከም እተፈፀመ ንምምሳል ዕግርግር ኣብ ዘይብሉ ርጉእ ፖለቲካዊ ሃዋህ ክፍፀመሉ ይደሊ ነበረ እንተኾነ ግን ህዝቢ ኤርትራ ቅሒሩ ከም ዘሎ ኣይተኸወሎን ፈደረሽን ቅድሚ ምፍራሱ ሓሙሽተ ኣዋርሕ ማለት ብ27 ሰነ 1962 ኣብ ኣስመራ ኣዳራሽ ሰራሕትነታት መንግስቲ ላዕለዎት ሰበስልጣን መንግስቲ ኤርትራን መኮንናት ኣመሓደርቲ ደያኑ ሓለፍቲ ቀቢላታት ኣመሓደርቲ ኣውራጃታት ዓበይቲ ዓዲ መራሕቲ ሃይማኖትን ካልኦትን ኣብ ዝተረኽብሉ ኣኼባታት ስግኣቱ በዚ ዝስዕብ ቃና ኣቕሪብዎ ሃይለ ስላሴ ማለት እዩ ኤርትራ ምስ ኣዲኣ ኢትዮጵያ ካብ እትፅምበር ፅርግያታታ ማዕርፎ ነፈርታን ወደባታን ንምምሕያሽ ኣብያተ ትምህርቲ ትካላት ጥዕና ሆስፒታላት ኣሃዱታት ሕክምና ኣብያተ ፀሎት መስጊድን ኣብያተ ክርስትያንን ንምህናፅ ብዙሕ ወፃኢታት ገይርና ነዚ ኩሉ ንምህናፅ ከዓ ኣብ ዝሓለፈ 10 ዓመታት 74,819,817 ብር ኢትዮጵያ ውፅኢና ብዘይካዚ እውን ደርቅን ኣንበጣን ምስ ኣጋጠመ ከም ዝሓገዝናኩም ካብ ግብሪ ነፃ ከም ዝገደፍናኩም ፅቡቕ ገይርኩም ትፈልጡ ኢኹም ከምኡ ውን ሓረስቶት ንምሕጋዝ ካልእ ወፃኢታት ተገይሩ እዩ ንሕና ነዚ ምእንቲ ኤርትራ ኢልና ዝገበርናዮ ብዙሕ ወፃኢታት ምጥቃስና ነቲ ኤርትራ ኣቓልቦ ኣይተዋሃባን ዝብል ሓሶት ገደብ ንምግባር እዩ እዩ ህዝቢ ኤርትራ ናፅነቱ ብግብሪ ዝተቓለሰ ህዝቢ እዩ ፀላኢ ንኢትዮጵያ ኣብ ዝወረረሉ ግዜ ብዙሓት ኤርትራውያን ካብ ጣልያን ሃዲሞም ኣብ ጎኖም ኮይኖም ን7ተ ዓመታት ማለት ካብ 1935 ክሳብ 41 ምስ ጀጋኑ ኢትዮጵያውያን ኣሕዋቶም ኣንጻር ፀላኢ እናተዋግኡ ኢትዮጵያውነቶም ኣመስኪሮም እዮም ኤርትራ ናብ ኣዲኣ ኢትዮጵያ ክትምላስ ዝተካየደ ፃዕሪ እውን ኢትዮጵያውነት ናይ ኤርትራ ኣብ ቅድሚ ውድብ ሕቡራት ሃገራ ብምንፅብራቕ ዓብ ተራ ተፃዊቶም እዮም እዚ ዘኩርዕ ተግባር ሕጂ እውን ኣብ ውሽጢ ህዝቢ ኤርትራ ከም ዘሎ ኣምን እየ እንተኾነ ግን ኣዝዮም ብቕፅሪ ውሕዳት ዝኾኑ ዕሱባት ናይ ደገ ልኡኻትን ኣብ ውሽጥን ኣለዉ እቲ ኩነታት ካብ ሎሚ ፅባሕ ክመሓየሽ እናበልና ዓቕሊ ጌርና ክንፅበ ፀኒሕና እቲዘሐዝን ንስርቅን ዝምታን ናይዞም ኣሻበርቲ ገለ ወፃእተኛታት ፖለቲካዊ መልክዕ ክህቡ ይፍትኑ ምህላዎም እዩ ብድሕር እዚ ሃይለ ስላሴ ቅድሚኡ ተራእብ ዘይፈልጥ መዓርግን ንሻንን ናይ ክብሪ ስያመታትን ይዓዲሉ ሽዑቡ ኣብ ጋዜጣ ዘመን ዝወፀ ዜና ከም ዘመልከቶ ኣብቲ ኣኼባ 13 ሰባት ደጃዝማች 19 ፊተውራሪ 19 ቀኛዝማች 62 ግራዝማች 3 ናይ ዳግማይ ምኒልክ ኣዛዚ 13 ናይ ኢትዮጵያ ክብሪ ኮኸብ ኣዛዚ 9 ናይ ዳግማይ ምኒልክ ናይ መኮንን ደረጃ 33 ናይ ኢትዮጵያ ናይ ክብሪ ኮኸብ ናይ መኮንን ደረጃ 67 ናይ ኢትዮጵያ ናይ ክብሪ ኮኸብ ናይ ፈረሰኛ ደረጃ 08 ናይ ሃይለ ስላሴ ብሩር መዳልያ ብድምር 246 ሲቪልን ወተሃደራውን ሓለፍቲ ሽመት ተዓዲሎም ድሕሪ እቲ ሃፀይ ሃይለ ስላሴ በስመራ ዘካየዶ ኣኼባን ዝዓደሎ ሽመትን ወኪል ወይ ከዓ እንደራሲ ሃፀይ ሃይለ ስላሴ ኤርትራ ኣብይ ኣበበን መራሕ መንግስቲ ኤርትራ ስፍሓ ወልደ ሚካኤልን ነቲ ፈደረሽን ናይ ምፍራስን ሕብረት ምስ ኢትዮጵያ ዕላማ ደገፍ ህዝቢ ንምርካብ ናብ ምዕራባዊ ከባቢታት ብፍላይ ኣብ ቁርደት ከረን ኣብ ዓበት ናቕፋ ባሮንቱ ሃይኮታ ተሰነይን ሰብደራትን ሰፊሕ ዑደት ኣካይዱ ነቐሉ እንደራሲ ሃፀይ ሃይለ ስላሴ ብኤርትራ ልትናንት ጀነራል ኣበይ ኣበበ ድሕሪ 2 ሰሙን ካብቲ ንጉስ ሃይለ ስላሴ ኣብ ኣስመራ ዘካየደ ኣኼባ ብ12 ሓምለስ 1962 ብዛዕባ ምፅምባር ኤርትራ ናብ ኢትዮጵያ ፖለቲካዊ ጎስጓስ ንምክያድ ኣብ ቁርደት ብዙሓት ሰበስልጣን መንግስትን ኤርትራን ኢትዮጵያን ዝተሳተፍዎ ብዙሕ ህዝቢ ዝተረኽብሉ ኣኼባ ኣካየደ ኣብዚ ኣኼባ እዚ ተጋደልቲ ሓንቲ ዝተፈንጀረት ካልኣይቲ ከዓ ከይተፈንጀረት ዝተረፈት 2 ናይ ኢድ ቦምባ ተኮሱ ሰበስልጣን ኢትዮጵያ ነቲ ስርሒት ክሓብእዎ ስለ ዘይከኣሉ ብመንገዲ ወግዓዊት ጋዜጣ ዘመን ከኣምኑ ተገዲዶም ሰበስልጣን ኢትዮጵያ ነቲ ስርሒት ክሓብእዎ ስለ ዘይከኣሉ ብመንገዲ ወግዓዊ ጋዜጣ ዘመን ከኣምኑ ተገዲዶም
ጋዜጣ ዘመና ምን 14 ሐምለ 62 ሕታማ ሚኒስተር ፍትሕን ሕግን ዑመር መሐመድ ሐሰኖ ሼክ ሳልሕ መሐመድ አሰይድ ሙስጠፋን ዝርከቡ ማርባዕተ ሰባት ከም ዝሞቱ ካብ ሰበ ስልጣን መንግስቲ ድማ ሌተናንት ጀነራል ኣብይ ኣበበ ደጃዝማች ሓምድ ፈረጅ ኣቦ ወንበር ባይተ ኤርትራ ብላታ ቁምላቸው በለጠ ተሓጋጋዝን ደራሴ መላእከ ሰላም ዲሜጥሮስ ምክትል ኣቦ ወንበር ባይተ ኤርትራ ተወልደ ብርሃን ገብረ መድህን ዳይረክተር ምምሕዳር ሓፈሻዊ መራኸቤታት በላይ ገብረ ዝጊ ኣብ ማሕደረ ኣውረጃ ቆደት ኣለማዮ ኺዳኑ ሓላፊ ክፍሊ ፕረስ ኣብ ቤት ፅሕፈት እንደራሴ ኣጠይብ ዓብደላ ፍሉይ ፀሓፊ ኣቦ ወንበር ባይተ ኤርትራ ዝርከቦም 31 ሰባት ከም ዝቆሰሉ ጋዜጣ ዘመን ኣብ ናይ 14 ሓምለ ሕታማ ሲራቶ ይርከብ ብ14 ሕዳር 62 ዓመተ ምህረት መንግስቲ ኢትዮጵያ ነቲ ውድብ ሕቡራት ሃገራት ዝወሰኖ ፌደሬሽን ብኢደ ዋኑኑ ኣፍሪሱ ኤርትራ ናብ ኢትዮጵያ ከም ፅምበር ኣብ ዝኣወጀሉ ግዜ እምበኣር ኣብ ትሕቲ ከምዚ ዝኣመሰለ ከቢድ ተቃውሞን ወጥርን እዩ ዝነበረ ድሕሪ ምፍራስ ፈደሬሽን ውሳነ ሕብረትን ቀዳማይ ዝተወስደ ስጉምቲ ነታ ወግዓዊት ልሳን መንግስቲ ኤርትራ ዝነበረት ጋዜጣ ዘመን ስማ ምልዋጥ ነበረ ነዚ ብዝምልከት ጋዜጣ ድሕሪ 2 ሰሙን ድሓንኩን ጋዜጣ ዘመን ኣብ ትሕቲ ዝብል ኣርእስቲ ኣብ ዘውፅኦ ኣንቀፅ ከምዚ ክትብል ኣፍለጠት ኣብ ውሽጢ ፍቕርን ሕውነትን ዝመልኦ ኩነታት ን10 ዓመታት ዝነኣድ ኣገልግሎት ድሕሪ ምሃባ ጋዜጣ ዘመን 10 ዓመታት በዚ ሕታም ዝብቅዕ ኣሎ ኣብ ዝመፅእ ሰሉስ 27/11/2062 ከዓ ብሓደ ህዝቢ ዝተፈትወን ክቡርን ሕብረት ዝብል ሓድሽ ስም ሒዛ ክትወፅእ ምዃና ንኣንበብታ ነፍልጥ ክብሉ እዚ ፅሑፍ እዚ ዘርጊሖም እዚ ታሪክ እዚ ኣብ ግዜ ሓደ መስከረም ዝነበረ ታሪኻት ኣብ ጋዜጣ ሓደ ሰሪትራ ኣለኩም ኣብኡ ነንብቦ